0: ከመከላከያ መንግስት ከትለ ቻንጋ ፍኬና ሎ
1: አውሽኔ ወሉ
0: አውሽኔ ብለና ማን
1: አኩመር ንግራቦዋን
0: አዳበ
1: ሊና ማን
0: ሆይ ሆይ
1: ካንላንጎ እንዳው ተመከኛ ባሃዋን ንዛናንጋ ካንለ ባንድ ዝራንጋመን
0: አንዳ
1: ባሶክ ባባ ማዱ አስቻላ አንዲ ሶፉ አሽን ወይስ እንደተካኛ ማሽጎላሉ ዋኑ ለላቋ ገላፋጣ እንሶም እንግዛኛን ማማና ማሶካራ ሲቆል ማሊኩል ካለዝምኝታ እህ አባማ ማን ባባሉ ወልባባ ባሉ አባሞ አለ አባትላው ሱስ ይወር ባናው ቆቆ ካይ ናባቲ እህ እንደስኮት ሳቁ ይንጎላው ካና ገላፋጣ ሰው ማማን ወላም ወን ወሽኝና አራጉንቲ ይኒ ቡልክ አባ ለባ ኩዛ ሻ ባባሉ ይላው akaya abananka mana gorala mamanda bana turala basati kusuka zakuma bagubla sulu makuyise kisha kumina saku singama ekali baloile saku anga gwela mamani patara saku ka muti wagangiza mina nise garba waloje kuma kula njuba umkhan mama
0: ebongile